ፈላጊ መንገድ ኑሮ እንዳይሻሽ መቺኔ ትርፍ ፈለኩ ተርኮኝማ ኖረ ለላሜ ዋጋ ነው የምከራከረ የልፋቴን ዋጋ በትክክ ላገኝ የሰው አልፈለጊ የኔማ የለፍብኝ አንድም ሳንቲም ትሆን ቆጣ